ናይ ኤርትራውያን ሰንበት ሰንበት ካብ ሰዓት 10 እስካብ ሰዓት 11 ብቋንቋ ትግርኛ ዘመሓላልፍ መደብ ኮይኑ ብኣንቴና ንክትከታተሉ 99.2 ብካብል ድማ 102.1 መጋሄርስ ከምኡ ድማ ቨቨ ፖንት ፍራይስ ሚኑስ ራድዮ ፖንት ዲ ኢልካ ብኢንተርኔት ክትከታተል ይከኣል።

ዝኸበርክን ዝኸበርኩምን ሰዓት ኣኺሉ ስቱድዮ ክርክብ ብምቅራብ እዩ ዘለኹ። ምውድእ ግን ነተን ዘለዋ ሓበሬታ ክደግመን። ዓመታዊ ስፖርት በዓል ጋንታ መረ ብንዕለ 6 ወርሒ 6 2026 ክካየድ እዩ። ኣብዚ ስፖርታዊ በዓል ናይ ቆልዑት ፀወታ ናይ ቀደም ዓበይቲ ተፃወቲ 4 ጋንታ ክካየድ እዩ። ናይ ምሸት ድማ መዘናግዒ በዓል ክቕፅል እዩ። ቆልዑ ክፃወቱ ዝኽእሉ ክመፁ ይኽእሉ እዮም። ኣብ ስቱትጋርድ ሙስቦር ኣካይዲ ሽማግለ የሴፍ ኢልኩም ዝያዳ ሓበሬታ ናብ የሴፍ ክትከሱ ትኽእሉ ኢኹም እጣ

Data Dummer, Mörder, ja. አቶ ገብረህይወት ኢሳ ብሞት ዘፍቅሮ ኩል በዓል ቤተይ አቶ ገብረህይወት ኢሳ መሪር ሓዘን እንዳሰማዓኒ ብዝሓደረ ሕማም ኣብ መካነ ሆስፒታልን ሕቕፊ ስድራ ቤቱን ክእለ ድሕሪ ምፅናሕ ብዕለት 23 ወርሒ 5/2026 ብሰላም ከም ዝዓረፈ እንዳሓበርና መሕዘኒ ቦታ ሰንበትን ሶኔን ዕለት 24/25 ወርሒ 5/2026 ካብ ሰዓት 15 ክሳብ ሰዓት 20 ኣብ ስቴፋኒ ገማይን ደ ኦቨር ዚግላይ ብሩከን ሃርድ 375 ስቱትጋርድ ባርከንሽታት ምዃኑ ንሕብር። ንስነ ሰዓት ቀብሪ መፋነዊ ዝምልከት ኣብ ቀፃሊ ከነስዕብ ኢና በዓልቲ ቤቱ ኤደን ገብረ መስቀል ምስ ሙላኣት ስራ ቤት። ስለዚ ክቡራት ሰማዕትና ናይ ሎሚ መደበይ ኣብኣ ይውድእ ኣለኹ። ዮውሃና ንመበሳሳን 5 ዓመት በዓል ናፅነትና ኣብዚ ኣብቃዓና ንዓመታት ድማ ከምዚ እዋን ከይሽረፈ ከይጉደለ ብሰላም ክፅንሐና እንዳተመንኹ ናይ ሎም ዓንቲ መደብ ኣብዚ ይውዳእ ኣለኹ ሞ ካል ዓንቲ ብካልእ መደብ ስከዓ ንረክብ ድሓቀኒዮ ዓወት ንሓፋሽ